0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጥቅምት 2 ቀን 2019 ዓመተ ምህረት ሰኞ። ጤና ይስጥልኝ አድማጮች፣ ከጀርመን ቦን የቀጥታ ስርጭት ስቱዲዮ ስርጭታችን ተጀምሯል። አብራችሁን ቆዩ። ዝግጅቶቻችን የሚደመጡባቸውን የሞገድ መስመሮች ላስታውሳችሁ። በሳተላይት በኢትዮሳት በNSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ይቻላል። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔት DW አምሃሪክ በተባለው አፕሊኬሽን ላይ እንገኛለን። አድማጮች፣ ከዶቼ ቬለ ቀጥታው ስርጭት ስቱዲዮ ለዓለም ዜናው ሸዋዬ ለገሰ ልታስደምጠን ተዘጋጅታለች። የምሽቱን ስርጭታችንን በማስተናበር እስከ ዝግጅታችን መጨረሻ አብሬያችሁ የምዘልቀው ደግሞ እኔ አሴት ታደሰ ነኝ። ከዓለም ዜና ቀጥሎ በሚቀርበው የዜና መጽሔት ዝግጅታችን በአማራ ክልል በተለያዩ ዞኖች እንደ አዲስ ያገረሸው ጦርነትና የኑሮ ውድነት፣ በትግራይ ክልል የፌደራል አመራሮች አቀባበልና አሁንም የሚታዩ ስጋቶች፣ ስለ ትግራይ ክልል ቀጣይ ሁኔታ በባለስልጣናት የተሰጡ አስተያየቶች፣ እንዲሁም በኢትዮጵያ አፋር ክልል የተካሄደው የኤርትራ ተቃዋሚ ድርጅት ጉባኤ የተሰኙ ርዕሶች የሚዳሰሱበት ዘገቦች ይደመጡበታል። ሳምንታዊው ማህደረ ዜናና ሳምንታዊው የስፖርት ዝግጅታችንም ተጠናክረዋል። ማህደረ ዜና ዛሬ ኢትዮጵያ ውስጥ የሚደረገው ጦርነትና የአዲስ አበባና የአስመራ ፍጥጫ ከሚል ትንታኔ ጋር ይጠብቀናል። አድማጮች፣ አብራችሁን እንድትቆዩ በመጋበዝ አሁን መስመሩን ቀዳሚ ለሆነው ለምሽቱ ያለም ዜና ልልቀቅ። ሸዋዬ ለገሰ መስመር ላይ ናት። መልካም ቆይታ።
0: የዲደብሊው ዜና
2: እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ የኢትዮጵያ ፌደራል ኃይሎችና ተባባሪዎቻቸው አድዋ ከተማ መግባታቸውን ነዋሪዎች አመለከቱ። ከጅቡቲ ወደ የመን ለመጓዝ አልማ አደጋ ባጋጠማት ጀልባ የሞቱ ሰዎች ቁጥር 139 መድረሱን የዓለም የስደተኞች ድርጅት IOM አመለከተ። እስካሁን 85ቱ የደረሱበት አልታወቀም። በሱዳን ግብጽ ድንበር አቅራቢያ በአየር ጥቃት 72 ሰዎች መገደላቸው ተነገረ። የጦር ኃይል አዛዡ አብደል ፈታህ አልቡርሃን ጥቃቱ ምርመራ እንዲደረግበት ትዕዛዝ ሰጥተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR ከፍተኛ የበጀት እጥረት እንደገጠመው አስታወቀ። ዜናው በዝርዝር። የኢትዮጵያ ፌደራል ኃይሎችና ተባባሪዎቻቸው አድዋ ከተማ መግባታቸውን ነዋሪዎች አመለከቱ። አጃንስ ፍራንስ ፕሬስ ነዋሪዎቹን ጠቅሶ እንደዘገበው ከኤርትራ ድንበር 40 ኪሎ ሜትር ርቀት ላይ በመትገኘው አድዋ የነበሩት አማጽያን ከተማዋን ለቀው ወጥተዋል። አፈወርቄ የተባለ የአድዋ ነዋሪ በከተማዋ የሚገኙ ሱቆች በሙሉ መዘጋታቸውን፣ ትናንት ምሽት አድዋ ሆስፒታልን ጨምሮ የመንግስት ተቋማት መዘረፋቸውን ለዜናው ታሩ ገልጿል። እንደ ነዋሪው የህወሓት ኃይሎች ቅዳሜ ለት ከተማዋን ለቀዋል። ስሙ እንዳይገለጽ የጠየቀ ሌላው የከተማዋ ነዋሪም እንዲሁ የህወሓት ኃይሎችን መውጣት አረጋግጧል። መንገዶች ጭር ማለታቸውንና ህዝቡ የዝርፊያ ስጋት እንዳደረበትም ተናግሯል። የፌዴራል መንግስት ኃይሎች በትግራይ ክልል ከአማጺዎች ጋር የተከሰተውን ግጭት ተከትሎ መቀለ ከተማን መልሰው ከተቆጣጠሩ በኋላ የጠቅላይ ሚኒስትሩ አማካሪ የሆኑት የቀድሞ የትግራይ ክልል ጊዜያዊ አስተዳደር መሪ ጌታቸው ረዳ በክልሉ ውስጥ የሚታይ ለውጥ እንደሚኖር ቃል መግባታቸውን ዘገባው አክሎ ገልጿል። ከጅቡቲ ወደ የመን ለመጓዝ አልማ አደጋ ባጋጠማት ጀልባ የሞቱ ሰዎች ቁጥር 139 መድረሱን የዓለም የስደተኞች ድርጅት IOM አመለከተ። እንደ ድርጅቱ እስካሁን 85ቱ የደረሱበት አልታወቀም። ጀልባዋ ከመነሻዋ 305 ሰዎችን ጭና እንደነበርና አብዛኛዎቹ ተሳፋሪዎች ኢትዮጵያውያን እንደሆኑ IOM ገልጿል። በጅቡቲ የድርጅቱ ኃላፊ አሌክሳንድራ ኮይሳክ ፍለጋው ቀጥሏል፣ የሟቾችም ቁጥር ሊጨምር ይችላል ብለዋል። ወደ የመን ለመሄድ በርካታ ስደተኞችን ጭና የተነሳችው ጀልባ ባቦክ የባህር ዳርቻ ጎየርና ጎዶሪ አቅራቢያ ነው ተገልብጣ የሰጠመችው። ወንዶች፣ ሴቶችና ህጻናት ተሳፍረውባታል። ከመነሻው ያገኘነው የሟቾች ቁጥር በጣም ከፍተኛ ነው። ፍለጋው ቀጥሏል። ቁጥሩም የበለጠ ሊጨምር ይችላል።
3: ኃላፊዋ ለዜና አውታሩ እንደገለጹት ካደጋው ከተረፉት የተገኘው መረጃ ከ300 በላይ ተሳፋሪ የተጫነባት ጀልባ ወዲያው ወደ ኋላዋ መስመጥ መጀመሯን ያመለክታል። ካደጋው የተረፉት 82 ሰዎች ሲሆኑ ሁሉም ኢትዮጵያውያን መሆናቸው ተገልጿል። ኮይሳክ አሳዛኙ አጋጣሚ በተለይ በየመን በኩል ወደ ባህረ ሰላጤው ሀገራት ለመጓዝ ያለሙ ተሰዳጆች በየጊዜው የሚያጋጥማቸውን አደጋ የሚያስታውስ እንደሆነ ተናግረዋል። በአሁን ወቅት ድህነት፣ የደህንነት ስጋትና እየተባባሰ የሄደው የአየር ንብረት ለውጥ ብዙዎች አካባቢያቸውን ለቀው እንዲሰደዱ ያስገደደ እንደሆነም አመልክተዋል። በሱዳን ግብጽ ድንበር አቅራቢያ በአየር ጥቃት 72 ሰዎች መገደላቸው ተነገረ። የሱዳን የጦር ኃይል አዛዥ አብዱል ፈታህ አልቡርሃን ጥቃቱ እንዲመረመር ትዕዛዝ ሰጥተዋል። ጥቃቱ ከሁለት ቀናት በፊት የደረሰው በወርቅ ማዕድን ማውጫ ስፍራ መሆኑን የተነገረው የአደጋ ጊዜ ጠበቆች የተሰኘ የመብት ተሟጋች ቡድን 72 ሰዎች ለተገደሉበት በተራራማ ጃባል አልሃቃይዳት አካባቢ ቅዳሜ ለት ለደረሰው የአየር ጥቃት ግብጽን ተጠያቂ አድርጓል። አጃንስ ፍራንስ ፕረስ ክሱን በገለልተኛ ወገን ማጣራት አለመቻሉን ከግብጽ ባለስልጣናትም የተሰጠ አስተያየት እንደሌለ አስታውቋል። አልቡርሃን የሚመሩት የሽግግር ሉዓላዊ ምክር ቤት ባወጣው መግለጫ አቃቢያነ ህግ፣ የፍትህ ባለስልጣናትና የደህንነት ሰዎች የተካተቱበት ኮሚቴ ጉዳዩን ለማጣራት መሰየሙን ዛሬ አስታውቋል። ግብጽ ከፈጥኖ ደራሽ ኃይሎች ጋር በሚያደርገው ውጊያ የአልቡርሃን ወገን ደጋፊ ናት። እንዲያም ሆኖ ሱዳንና ግብጽ በሚጎራበቱበት በተጠቀሰው አካባቢ ይወዛገባሉ። ሁለቱም ሀገራት በተፈጥሮ ሀብት የበለጸገ ነው የሚባለው የሃሊያብ 3 ማዕዘን አካባቢ የግዛት ያካል ነው ባይ ናቸው። ይበንዲ እንዳለም በዛሬው ለት አንድ ታጣቂ ሁለት የግብጽ ዜጎችን ገድሎ አንደኛው ማክሰሉን የሱዳን የጸጥታ ባለስልጣን ለዜናው ታሩ ገልጸዋል። ባለስልጣኑ ታጣቂው በ3 የግብጽ ዜጎች ላይ ተኩስ መክፈቱን ነው የተናገሩት። የምታደምጡት የዶች በለ ዲደብሊውን ዜና ነው። የተባበሩ መንግስታት የስደተኞች ከፍተኛ ኮሚሽን UNHCR ከፍተኛ የበጀት እጥረት እንደገጠመው አስታወቀ። ድርጅቱ በገጠመው የገንዘብ እጥረት ምክንያት በመላው ዓለም የሚሰራቸውን ሰብአዊ አገልግሎቶችን ለመቀነስ እንደሚገደድ አመልክቷል። ሁኔታውን አሳዛኝ ያለው ድርጅቱ ከለጋሾች የሚያገኘው የገንዘብ ድጋፍ እጅግ መቀነሱንም በዛሬው ዕለት አስታውቋል። ዩናይትድ ስቴትስን ጨምሮ ከለጋሽ ሀገራት የሚገኘው የገንዘብ ድጋፍ በቀጣይ ዓመት የኮሚሽኑን በጀት በከፍተኛ መጠን እንደሚቀንሰው የዩኤንኤችሲአር ከፍተኛ ኮሚሽነር ባርሃም ሳሊህ ዛሬ ጄኔቫ ላይ በሰጡት መግለጫ ዘርዝረዋል።
4: We are asking more of the refugee response at precisely the moment when fewer resources.
5: በተለይ በዚህ እጅግ አነስተኛ ሀብት ባለበት ወቅት ለስደተኞች የምንሰጠው ምላሽ መቀጠል እንድንችል ነው። ለዚሁ ምላሽ የበለጠ ጥረትና ውጤት የምንጠይቀው ከጥቅምት 9/2026 ጀምሮ ያለን ገንዘብ $3 ቢሊዮን ነው። ለ2026 ከሚያስፈልገን 8.5 ቢሊዮን ዶላር 35% ብቻ ነው ማለት ነው። አሁን ባለው ይዞታ ለ2027 የሚኖረን በግምት $2.6 ቢሊዮን ብቻ መሆኑን ያሳያል።
4: Our current forecast for 2027 stands at approximately $2.68 billion.
3: በዚህ ምክንያት ድርጅቱ በታሪኩ ከፍተኛ የተባለ የመዋቅር ማሻሻያ ለማድረግ መገደዱ ተገልጿል። ሳልህ እንደተናገሩትም ድርጅቱ ከሁለት ዓመት በፊት 20,000 የነበሩ ሰራተኞችን ከ12,000 በታች አወርዷል። የሰራተኛ ቅነሳውም በዋና መስሪያ ቤቱና በመላው ዓለም ባሉ ቢሮዎቹ እንደሚሆንም ሳልህ ገልጸዋል። ኢትዮጵያ ውስጥ ከደቡብ ሱዳንና ኤርትራ ለተሰደዱ በሺዎች የሚቆጠሩ ጥገኝነት ፈላጊዎች ምዝገባም ለጊዜው መቋረጡን ተናግረዋል። በማዕከላዊና በሰሜን ምዕራብ ናይጄሪያ ውስጥ በታጣቂዎች በተፈጸሙ ጥቃቶች 24 ሰዎች መገደላቸውን ማኞች ተናገሩ። ባሳለፍነው ሳምንት መጨረሻ በተፈጸመው ጥቃት 8 ወታደሮችና የፖሊስ ባልደረባ መገደላቸው ተገልጿል። ትናንት እሁድ ዛንፋራ ግዛት ውስጥ ታጣቂዎቹ ባጀብ ይጓዙ በነበሩ ነጋዴዎች ላይ በከፈቱት ጥቃት 13 ሰዎች መገደላቸውን 3 የአካባቢው ኗሪዎች ለአዣንስ ፍራንስ ፕረስ ተናግረዋል። ጥቃት አድራሾቹ ተሽከርካሪዎችንና የንግድ ሸቀጦችን ዘርፈው አጅበው የነበሩ 3 መኪኖችን በእሳት ማጋየታቸውም ተገልጿል። ከቅርብ ጊዜ ወዲህ በተጠቀሱት የናይጄሪያ አካባቢዎች በህብረተሰቡ ላይ የሚፈጸሙ ጥቃቶች እየጨመሩ መምጣታቸውን ዘገባው አመልክቷል። ለችግሩም የውንብድና ድርጊቶች ሰዎችና እንስሳትን እያገቱ ገንዘብ መቀበልና የጂሃዲስት ቡድኖች እንቅስቃሴ ምክንያት መሆኑ ነው የተገለጸው። ይህ ዶች በለ ነው። ከዶች በለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ነሆ። የኢትዮጵያ ፌዴራል ኃይሎችና ተባባሪዎቻቸው አድዋ ከተማ መግባታቸውን ኗሪዎች አመለከቱ። ከጅቡቲ ወደ የመን ለመጓዝ አልማ አደጋ ባጋጠማት ጀልባ የሞቱት ሰዎች ቁጥር 139 መድረሱን የዓለም የስደተኞች ድርጅት IOM አመለከተ። እስካሁን 85ቱ የደረሱበት አልታወቀም። በሱዳን ግብጽ ድንበር አቅራቢያ ባየር ጥቃት 72 ሰዎች መገደላቸው ተነገረ። የጦር ኃይል አዛዡ አብደል ፈታህ አልቡርሃን ጥቃቱ ምርመራ እንዲደረግበት ትዕዛዝ ሰጥተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR ከፍተኛ የበጀት እጥረት እንደገጠመው አስታወቀ። አገልግሎቱና የሰራተኞች ቁጥር ለመቀነስ መገደዱ ተገልጿል። ዜናው አበቃ።
6: ለምሽቱ የዓለም ዜናን ያሰማችንን ሸዋጅ ለገሰን አመሰግናለሁ። በመከታተል ላይ ያላችሁት ዶች ቨለ DW ነው።
0: የዜና መጽሔት
6: በአማራ ክልል በተለያዩ ዞኖች እንደ አዲስ ባገረሸው ጦርነት ምክንያት የእንቅስቃሴ መስተጓጎል በመፈጠሩ ምክንያት በሸቀጦችና በግብርና ምርቶች ላይ ከፍተኛ የዋጋ ጭማሪ መከሰቱን ነዋሪዎችና ነጋዴዎች አስታውቀዋል። ኢሳያስ ገላው ከአካባቢው ነዋሪዎችን አነጋግሮ ተከታዩን ዘገባ ልኮልናል።
7: በአማራ ክልል በመንግስትና በፋኖ ኃይሎች መካከል ባለፉት 3 አመታት እየተካሄደ የሚገኘው ጦርነት ባለፉት 14 ቀናት እንደ አዲስ አገርሽቶ በሰሜን ወሎ፣ ደቡብ ወሎና ሰሜን ሸዋ ጦርነቱ በተለያዩ ቦታዎች ቀጥሏል። ይህም በማህበረሰቡ የዕለት ተዕለት እንቅስቃሴና የኑሮ ሁኔታ ላይ ከፍተኛ ጫና በማሳደር ለኑሮ ውድነት እንደዳረጋቸው በክልሉ የተለያየ አካባቢዎች የሚኖሩ ነዋሪዎች ይናገራሉ። በደቡብ ወሎ ዞን መካነ ሰላም ከተማ ነዋሪ ሆኑ አስተያየት ሰጪም ከሰሞኑ በነበረው ጦርነት ጋር ተያይዞ ላለፉት 2 ሳምንታት የዋጋ ጭማሬ በሸቀጦች ላይ መኖሩን ይገልጻሉ።
8: ባጃጅ እየነዱ ያሽከረከሩ ቤተሰብ የሚመሩ ሰዎች አሉ። ኦልሬዲ አሁን ከሁለት ሳምንት በላይ የሆነው መሰለኝ እንደ ባለሰፈት ከቆመ አሁን እነሱም በጣም ትልቅ ችግር አለ። የዕለት ኩንሳቸውን የሚያገኙት ከዛችው ቀን ሰርተው ነው። በሁለተኛ ደረጃ ቅዳሜ ለታ ምንም ገበያ አልተፈቀደም፣ ተበትኖ ነው የዋለው። እዚህ በየዕለቱ ቁጭ ብለው ቸርችለው ሽንኩርቷን ምንሆን ብለው የሚኖሩ ሰዎች አሉ። ውስጡ ራሱ ገበያው ብሉ ይህ መታቀቡ ብዙ ተጽዕኖ አለሁ። ይሄ ሸቀጥ እቃ እንትኖች ከዘይት ጀምሮ ከስኳር ከሩዝ መኮረኒ ጨምሮ አሁን ጭማሪ ናቸው።
7: ሌላው አስተያየታቸውን ለዶይቼ ቬለ የሰጡ የሰሜን ወሎ ላሊበላ ከተማ ነዋሪም በሸቀጦች ላይ በከተማዋ ያልተገባ የዋጋ ጭማሬ መኖሩን ገልጸው የአካባቢው አርሶ አደሮች በሚያመርቱት ምርት ላይ ግን የጎላ ጭማሬ እንደሌለ ይናገራሉ።
9: ዙሮ ዙሮ አሁን ያለው የሸቀጥ ሁኔታ በከተማይቱ ስታንዳርድ በጣም እጅግ የናረና የተወደደ ነው። እንደ አካባቢያችን በነበረው ገበያ ላይ በተለይ የሱቅ እቃዎች እንደ ዘይት፣ ሳሙና፣ እንደ ምስር፣ የተለያዩ ነገሮች፣ መኮረኒ፣ ፓስታ እነዚህ ከነበረው ሂሳብ ላይ ጨምረዋል። በነበረበት ያለው ገበሬው እያመረተ የሚያመጣው ብቻ ነው።
7: በምዕራብ ጎጃም ፈረስ ቤት ከተማና አካባቢው የነበረው የተራዘመ ጦርነት ለከፋ ኢኮኖሚያዊ ቀውስ እንደዳረጋቸው የሚናገሩት የከተማዋ ኗሪ በግብርና ምርቶችም ሆነ በሸቀጦች ላይ ጭማሪው የጎላ ነው ብለዋል።
10: አካባቢው የተለየ ችግር ላይ በመቆየት ሁለተኛ ደግሞ ጭስ ወረዳ በመሆኑ መንገዱ አስቸጋሪ በመሆኑ እነዚህ ተጨማምሮ በወረዳው ላይ የኑሮ ውድነት ከፍተኛ ሆኖ ነው ያሳለፍነው። እስካሁን ድረስ ያለንበት ሁኔታ እንደዛ ነው። ከባድ ነው። ውድ ነው ሁሉም ነገር። ይህ አምባሳደሩ የሚያመርተውም ውድ ነው። ሸቀጦች ከዛ በስንት ጣጣ ነው የሚመጡ። እነሱም ዋጋ በጣም ጨምረው ነው የሚመጡ።
7: በሰሜን ሸዋ መሀል ሜዳ ከተማም አርሶ አደሩ የግብርና ምርቱን ወደ ሌሎች ቦታዎች ወስዶ መሸጥ ባለመቻሉ በከፍተኛ የዋጋ ቅናሽ እየሸጠ መሆኑን ስማቸውን ለደህንነታቸው ሲሉ መግለጽ ያልፈለጉ የከተማው ኗሪ ይናገራሉ።
11: በተለይ አርሶ አደር ምርቶች ያው ቅቤ ምናምን ረክሷል ነው። ምክንያቱም ነጋዴ ወደ ጎድ ስለማያንቀሳቀስ ከ1200-1300 የነበረው እስከ 700-800 ድረስ 600 ድረስ እየተሸጠ ነው። የአርሶ አደር ምርት የሸቀጣሸቀጥ ደግሞ እዛው ልክ የተወሰነ።
7: በደሴ ከተማ የዋጋ ጭማሬ በፋብሪካና በግብርና ምርቶች ላይ መኖሩን የገለጹት አንድ ነጋዴም ጭማሪው ከትራንስፖርት ጋር የተያያዘ ነው ይላሉ።
12: በመንገድ አካባቢ ላይ ከፍተኛ ብር ይጠይቃሉ። ሰባም በዚህም በዛኛው በስበር ማለት ነው። ከመንግስትም አካል ከሌላኛውም አካል ከፍተኛ ፍራንክ እንደሚጠየቁ ነው የሚነግሩ። ህጋዊ ነገር ጭነው እንኳን ለማውርድ ስለሚባሉ አውርድ ያን ሁሉ ነገር ላለማድረግ ብር የሚያስበት ነገሮች አሉ። ይህን ከማድረግ አንጻር የኮቴ የሚባል የሚከፍሉበት በየ ቦታው ስላለ አንድ እሱ ነው። ሁለተኛ ደግሞ ነዳጅ ምክንያት የሚያደርጉበት ነገሮች አሉ።
7: የደሴ ከተማ ንግድ መምሪያ ግን ማህበረሰቡ ላይ አግባብ ያልሆነ የዋጋ ጭማሪ አድርገዋል ባላቸው ነጋዴዎች ላይ እርምጃ እየወሰደ መሆኑን የመምሪያው ኃላፊ አቶ ዮናስ እንዳለ ይገልጻሉ።
13: የገበያ ሁኔታው ያለው ከጸጥታ ሁኔታ ጋር ከምን ጋር በቂ ምርትና በፈለግከው መንገድ ማግኘት ከባድ ነው። እሱ እንዳለ ሆኖ ግን በተለይ የግብርና ምርት ላይ ያለው ዋጋ ጭማሪ በጣም ከፍ ስላለ እሱን ደግሞ ከመነሻ ያለውን ዋጋ አጥንተን እና እነሱ የሚሸጡበትን አስተያየትን ከሚገባ በላይ ስለሆነ ጀምረው ሲሸጡ ያገኘ ናቸው የማስተካከያ እርምጃ እንዲወስዱ ነግረናል። ባለማስተካከላቸው ታሽባሰጣቸው።
7: በዚህ ዜና ዙሪያም የአማራ ክልል ንግድ ቢሮ የስራ ኃላፊዎች ምላሽ እንዲሰጡበት ስልክ በመደወልና መልእክት በመላክ ያደረግነው ጥረት ለጊዜው አልተሳካም። ለዶይቼ ቬለ ዘገባ ኢሳያስ ከላው ከደሴ።
6: በሰሜን ኢትዮጵያ ዳግም ያገረሸውን ጦርነት ተከትሎ በትግራይ ክልል ከሚገኙ ከተሞች በፌዴራል የጸጥታ ኃይሎች ስር በገቡ ከተሞች ለኢትዮጵያ ፌዴራል መንግስት አመራሮች አቀባበል ተደርጓል። በአመራሮቹ አቀባበል ወቅት በርካታ የማህበረሰብ አካላት ደስታቸውን ቢገልጹም ቢያሳዩም ስጋቶችም ግን እስካሁን ሙሉ በሙሉ አለመወገዳቸውን እየተናገሩ ነው። የአዲስ አበባው የዶይቼ ቬለ ወኪል ስዩም ጌቱ ተከታዩን ዘገባ ልኮልናል።
14: ባለፉት 3 ሳምንታት ግድም በሰሜን ኢትዮጵያ ትግራይ ክልል ግጭቶች ካገረሹ በኋላ በግጭቱ የሚከሰተው የሰብአዊ ቀውስ በእጅጉ አስግቶ ቆይቷል። ነገ ማክሰኞ 3 ሳምንታትን በሚደፍነው ግጭቱ የክልሉ መዲና መቀሌን ጨምረው የደቡባዊና ምስራቃዊ የክልሉ ዞኖች በርካታ ከተሞች በኢትዮጵያ ፌደራል ኃይሎች ስር መግባቱ በተሰማ በቀናት ውስጥ ትናንት እሁድ የቀድሞ የትግራይ ክልል ጊዜያዊ አስተዳደርና የአሁኑ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳና ሌሎች የፌደራል ከፍተኛ ባለስልጣናት የተካተቱበት ልዑክ በመቀሌ አዲግራት እና አካባቢው ላይ በሚገኝ ከተሞች ጉብኝት አድርገዋል። የአካባቢዎቹ ነዋሪዎችም ለዶይቼ ቬለ በሰጡት አስተያየቶቻቸው በትናንቱ የአመራሮቹ አቀባበል ላይ ወጥቶ የታደሙ የአካባቢዎቹ ወጣቶችና ነዋሪዎች ፍላጎታቸውን ያንጸባረቁት ያለማንም አነሳሽነት ነው።
15: አቀባበል ደማቅ ነበር። ይህም አድግራትም በጣም ደማቅ አቀባበል ነበር። እዚህ መቀሌ ኤርፖርት ወጣቶች ቲሸርት ምናምን አሰርተው አቀባበል አድርገዋለችዋል። ነው አድግራትም የበለጠ ደማቅ አቀባበል ነበር። አብርሃም በላይ ምዛፈውን ስላድርገ ከዚህ በፊት ሜለህዋት አመራሮች ያናተን ተቀባይነት አልነበረ በአድግራትና በጣም ደስተኞች ነበሩ ለውጡ ለማየት።
14: ባለፈው ሳምንት የኤርትራ ሰራዊት በስፋት ታይቶበታል በተባለባት ከትግራይ ምስራቃዊ ዞን ዋና ከተማ አድግራት አስተያየታቸውን የሰጡን ነዋሪ በፊናቸው
16: አድግራት ከተማ የተለየ አካባቢ ነበር እንዳያችሁት ማለት ወጣቱ ሰዋት አስገደስ እንዳልወጣ ነው የሚታዘብኩት። ለውጡ ፈላጊ ነው የተለያዩ መፈክሮች ነበሩ በአድግራት በደጋ ሐሙስ ዙሪያ ለውጡ ፈላጊ ወጣቶች ላይ የተለያዩ መፈክሮች ነበሩ። ድንበራችን ቀይ ባህር ነው፣ እኛ ሰላም ፈላጊ ነን፣ እንዲሁም ላላዊ የትግራይ ግዛት ይከበር፣ የትግራይ ህዝብ ሰላም ፈላጊና ሰላም ወዳድ ነው የሚሉ የመሳሰሉትን መፈክሮችን ይዘው ወጥተዋል። ደግሞ ሻዕቢያ አሁን ላይ ብሎምከዳ ወረዳ በከፊል ለቀዋል፣ ነፋሲ ለቀዋል፣ እርሰበር አካባቢ ነበር ለቀዋል፣ ድንበር አካባቢ እየሄደ ነው። አሁን ላይ አዲስ ተስፋ በሚባል ቀበሌ በጉለመከዳ ወረዳ ላይ አደገና ንጋት ተጎዳ በሚባሉ አካባቢዎች አለ። አሁን እዛ ደርሰዋል። ወደ ኢሮብ መንገድ ጥለያ በሚባል ቀበሌ ማለ ለምሳሌ እጭማ በጉለመከዳ ወረዳ እጭማረ በሚባል ቦታ ቄስ ሀብቶም ሀዱሽና አቶ ፍንፈ ገብረ አርጋው የተባሉ ግለሰቦችን በሻዕቢያ ሰራዊት ወስዷል። ስልክ ወደ አዲስ አበባ ትደዋወላላችሁ በሚል
14: አስተያየት ሰጪ የመቀሌ ከተማ ነዋሪ እንደሚሉት ትናንት ከአዲስ አበባ ወደ ትግራይ ክልል ያቀኑ የፌዴራል መንግስት አመራሮችና የትግራይ ሰላም ኃይል ወታደራዊ አዛዦች በተለይም ከአዲግራት ነዋሪዎች ጋር ውይይት አድርገዋል። በፌዴራል የጸጥታ ኃይሎች ስር በገቡ ከተሞች ጊዜያዊ መስተዳደርን የማዋቀር ስራ ስለመጀመሩም በአስተያየታቸው የገለጹት አስተያየት ሰጪዋ በተለይም በመቀሌ ከተማ የጸጥታ ስጋቱ እንደቀጠለ መሆኑን በመግለጽ የፖሊስ አባላትን የማደራጀት ስራ መታየት መጀመሩን ግን ገልጸዋል።
17: የፖሊስ አመራሮች ተመርጠዋል ከትላንትና በስቲያ። ግን ያው የጸጥታ ስጋት እዚህም አለ፣ መቀሌም አለ። በጣም ተባብሷል። የሚሞተው እየበዛ ነው። እስረኞች ስለተፈቱ ማምሸት አትችልም። ማለት ጩቤ ይዘው ነው የሚዞሩት። ከዚህ በፊትም እንደምታውቀው የጸጥታ ብዙም የደፈረሰ ነበረና አሁን ብሶ ቦታል። ያው ሰው እየሞተ ነው። በቃ አሁን እኔ ራሱ የሆነ ዘመድ አለ ዛሬ የተነገረኝ እዚህ በጭቡ ወቅቶት የሞተ ሰው አለ። የጸጥታ ስጋት እዚህ በጣም ተባብሷል መቀሌ ላይ።
14: ሌላው አስተያየት ሰጪ የመቀሌ ከተማ ነዋሪ እንዳሉትም
18: ሰው በቃ ጭንቆታ ስራ መስራት ሰርቶ ምኑ ነው የሚፈልጉ የሰው ከሌንጣ ከሌንጣ ነው ሳይሆን ጦርነት ለሰለቸው ነበር። መከላከያም በስነ ስርዓት በጣም ተጠንቅቆ ነው የገባ ወደ ትግራይ። ከአሁን በኋላ ግፍ ምንም እንዳይፈጠ ወሱ እንዳይገድሉ ያ ነገር ወደ ጥላቻ እንዳይገባ ነው እንጂ እንደማየው ወደ በረሃ ሄዶ
14: የክልሉ ነዋሪዎች በተለይም ደግሞ ወደ ኤርትራ ድንበር የሚጠጉ እንደ አዲግራት ባሉ ከተሞች ከተስፋ ባሻገር ያለውም ስጋት ከፍተኛ ነው የሚሉት አስተያየት ሰጪ የክልሉ ነዋሪዎች የቀጠለው ግጭት ወደፊትም ጉዳት እንዳያደርስ እንደሚሰጉ ገልጸዋል።
16: ጦርነት ተመልሶ ዳግም እንዳይመጣ በጣም ስጋት ውስጥ ያለው ህዝብ ስፔሻሊ ወደ ኢሮብ ጉለመከዳ ዛላምበሳ አካባቢ ያለው ጦርነትን በደንብ ያውቀዋል። ሰለባ ሆኖ ለብዙ አመታት ኖረዋልና
17: ጦርነት እንደዚህ የሚገፋ ምናምን ከሆነ ያው ስጋት አለን እያሉ አብዛኞች የአድግራት ነዋሪዎች በስጋትና በደስታ መካከል ነው ያለ ነው። ስፔሻል እኛ ቅርብ ስለሆነ ወደ ድንበሩ
18: አሁን እኔ የሚሰማቸው ትላልቅ ሰዎች የሚያወሩት ከኤርትራ ጋር ጦርነት የሚቀጥል ከሆነ አሁንም ትግራይ የጦር ሜዳ ልትሆን ነው ወይ ስጋት አለ። ዘሎ የገቡ ወደቤት ወርቃም ጥሩ ምናምን አለ። እስካሁን
14: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ የሚሰራጨውን የምሽቱን የዜና መጽሔት ነው። ስለ ትግራይ ክልል ቀጣይ ሁኔታ በባለስልጣናት የተሰጡ አስተያየቶች ይላል ቀጣዩ ዘገባችን። በትግራይ ክልል ምርጫ እስኪደረግ ድረስ ክልሉ የፌዴራል መንግስት በሚያቋቁመው የእዝ ማዕከል ወይም ኮማንድ ፖስት እንደሚመራ አቶ ጌታቸው ረዳ ተናግረዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪቃ ጉዳዮች አማካሪ ጌታቸው ረዳ ይህንን ያሉት የህወሓት አመራሮች ከመቀሌ ከተማ መውጣታቸውንና መከላከያ ሰራዊት የትግራይ ከተሞችን መቆጣጠር መጀመሩን ተከትሎ ነው። አካባቢው የግጭት ቀጠና በመሆኑ እንደቀደመው ጊዜያዊ አስተዳደር ለማቋቋም ይታደጋል ያሉ አንድ የደህንነት ጉዳዮች ተንታኝ የፌዴራል መንግስት ቀጥታ ገብቶ ክልሉን የማረጋጋቱ ሀሳብ ምክንያታዊ ነው ብለዋል። ዶይቼ ቬለ ያነጋገራቸው አንድ የህግ ባለሙያ በበኩላቸው የፌዴራል መንግስት በሶስት ምክንያቶች በክልሎች ጣልቃ ገብቶ ስርዓት ሊያስከብር ይችላል ብለዋል። የአዲስ አበባ ወኪላችን ሰለሞን ሙጬ ዘገባ አለው።
19: የኢትዮጵያ መንግስትና ህወሓት የተፈራረሙትን የፕሪቶሪያው ዘላቂ ግጭት የማቆም ስምምነት ተከትሎ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ከስድስት ወራት በፊት በህወሓት ፈርሶ የቀድሞው የክልሉ ምክር ቤት ወደ ስራ መመለሱን ተከትሎ ሁለቱ አካላት ከሶስት ሳምንታት በፊት ጦርነት ውስጥ ገብተዋል። ጦርነቱን ተከትሎ ደግሞ የክልሉ ርዕሰ ከተማ መቀሌን ጨምሮ ሌሎች ከተሞች በመከላከያ ሰራዊት ቁጥጥር ስር ሆነዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪቃ ጉዳዮች አማካሪና የክልሉ የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ምርጫ እስኪደረግ ድረስ ትግራይ ክልል በፌዴራል መንግስቱ የእዝ ማዕከል ወይም ኮማንድ ፖስት ስር እንደሚቆይ ሰሞኑን ተናግረዋል። በተመሳሳይ የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው ከዚህ በፊት ያገለገሉት አሁን የኢትዮጵያ ኒውክሌር ኃይል ኮሚሽነር ሆነው የተሾሙት አብርሃም በላይ ከቀናት በፊት ጥቆማ ሰጥተው ነበር።
20: ራስን በራስ የማስተዳደሩ የቀበሌም የወረዳም የምናምን የማደራጀቱ ስራ በፌዴራል መንግስት ኃላፊነት ህዝቡ የሚያደራጅበት ሁኔታ ይፈጠራል። ይኖራል። ቶሎ ተረጋግቶ የሽግግር ሂደት ኖሮት በፍጥነት ደግሞ ክልላዊ ምርጫ በትግራይ ውስጥ የሚደረግበት ሁኔታ በወራት ውስጥ እንዲሆን የሚያስችል ሁኔታ ለመፍጠር እየሰራ ነው ያለው ማለት ነው።
19: በኢትዮጵያ በክልሎች የትጥቅ ግጭቶችና ጦርነቶች ሲከሰቱ ያንን ለማስቆም የሀገር መከላከያ ሰራዊት ጣልቃ እንዲገባ በመንግስት ሲወሰን፣ ቀውስ የተነሳባቸው አካባቢዎች በጋራ ኮማንድ ፖስት እንዲተዳደሩ ይደረጋል። የሰላምና ደህንነት ጉዳዮች ተመራማሪው ዶክተር ያዕቆብ ጨቃ ለዶቼ ቬለ እንዳሉት እንዲህ ያለው ሁኔታ ሲከሰት የፌዴራል መንግስት በክልሎች ውጭ ቀጥታ ገብቶ የማረጋጋት ተግባር መስራቱ ምክንያታዊ ነው።
2: በጊዜያዊ መንግስት ነው በሚለው አካሄድ ላይ የሚሰራ አይመስለኝም። ምክንያቱም ሴክሪታይዝ አልሆነም አካባቢው። ሁለተኛ የቀደመው የአሰራሩ የተከተለ አሰራር በስምነቱ መሰረት ሄዶ ውጤታማ አልነበረም እና ኔክስት ቤስት ኦፕሽን መንግስት ቀጥታ ገብቶ ሴኪሪቲን ተቆጣጥሮ አረጋግቶ ለምርጫ ምቹ መደላድል መፍጠር የሚለው የተሻለ ነው እና ናይስ ሎጂካል ነው ብዬ አስባለሁ።
19: የፌዴራል ስርዓት ለመጠበቅ ለመከላከል ብሎም የዜጎችን ሰላምና ደህንነት ለመጠበቅ የክልሎች ጥያቄ ሳይጠበቅ የፌዴራል መንግስት ጣልቃ ሊገባ የሚችልበት የህግ አሰራር ህጋዊ መሆኑን ደግሞ የህገ መንግስት ባለሙያው አቶ አሮን ደጎል ዛሬ ለዶቼ ቬለ አብራርተዋል።
21: በሶስት ምክንያቶች በክልል ጣልቃ ገብቶ ስርዓትን ሊያስከብር ይችላል። አንደኛው ክልሉ የራሱን ኃይል አሰማርቶ የክልሉን ሰላም ጸጥታ መደፍረስ ወይም ደግሞ የክልሉን አጠቃላይ አንሬስት ወይም ደግሞ ኬዎስ መከላከል ሳይችል ቀርቶ ወይም ደግሞ ከአቅሙ በላይ ሆኖና የፌዴራል መንግስቱን ጣልቃ ይግባልኝ ብሎ በሚጋብዝበት ወቅት የፌዴራል መንግስቱ ጣልቃ የሚገባበት ሂደት ነው። ሁለተኛው ደግሞ በክልሉ አሁንም ግሮስ የሆነ የሰብአዊ መብት ጥሰት ሲያጋጥም ክልሉ ራሱ ላይሆን ይችላል እያደረገው፣ ግን ክልሉ መቆጣጠር እየቻለ ማስቆም ሳይችል ሲቀር ያለ ክልሉ ፈቃድ ያለ ክልሉ ይሁንታ አሁንም ፌዴራል መንግስቱ ጣልቃ ሊገባበት ነው። ሌላውና ሶስተኛው በተለይ የፌዴሬሽን ምክር ቤት ደግሞ ኢንቮልቭ የሚያደርግበት ሂደት ምንድን ነው? ማንኛውም ክልል ራሱ ለህገ መንግስቱ መጣስ፣ ለህገ መንግስታዊ ስርዓቱ አደጋ ላይ መውደቅ ራሱ ክልሉ ተጠያቂ የሚሆንበት ማንኛውም ድርጊት በክልሉ ሲፈጸም አሁንም የፌዴራል መንግስቱ ያለ ክልሉ ፈቃድና ይሁንታ ለፌዴሬሽን ምክር ቤት አዛዥነት ጣልቃ የሚገባበት ስርዓት ተዘርግቷል ማለት ነው።
19: በየትኛው ሊሆን ይችላል አቶ ጌታቸው የሰጡት ጥቆማ ሊኬድበት የሚችለው?
21: ጊዜያዊ አስተዳደሩ ሰፋ ያለ ፓወር ነው ያለው፣ ያው በህግ እውቅና የተሰጠው እሱ ነው። ኮማንድ ፖስቱ ግን ምናልባት የጊዜያዊ አስተዳደሩ አንድ አካል ሆኖ ጸጥታው ላይ ሰላሙን ማስከበር ሂደት ላይ ነው ትኩረት ያደርጋል ብዬ የምገምተው እንጂ ህጉ ላይ ኮማንድ ፖስት የሚለውን ተርሚኖሎጂ አይጠቀምም። ጊዜያዊ አስተዳደር የሚል ነው የሚጠቀመው።
19: የፌዴራል መንግስት በክልሎች ጣልቃ የሚገባበት አሰራር በኢፌዴሪ ህገ መንግስት አንቀጽ 51፣ 55 እና 62 እንዲሁም ህገ መንግስቱን ተከትሎ በወጣው አዋጅ ቁጥር 359 ወይም በ2017 አዋጅ ቁጥር 1373 ሆኖ በተሻሻለው መሰረት የሚፈጸም መሆኑን ጠቅሰዋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: አራተኛው ዘገባችን ወደ አፋር ክልል ነው የሚወስድን። በኢትዮጵያ አፋር ክልል የተካሄደው የኤርትራ ተቃዋሚ ድርጅት ጉባኤ ይላል ርዕሱ። የኤርትራ ተቃዋሚ ድርጅት የሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት በዛሬው ዕለት በኢትዮጵያ አፋር ክልል ሰመራ ከተማ ህዝባዊ ጉባኤ ማካሄዱን አስታውቋል። ጥቅምት 2 ቀን ማለትም ዛሬ በሰመራ ተካሄዶ የዋለው ጉባኤ ዋና ዓላማ እየተለዋወጠ በመጣው ቀይ ባህር ቀጠና ህዝቡን በተለይም ወጣቱን ለትግል ለማነሳሳት ያለመ ነው ተብሏል። ስዩም ጌቱ ተጨማሪ ዘገባ አለው።
22: የቀይ ባህር አፋር ዲሞክራሲያዊ ድርጅት እጅግ አደገኛ በሆነ ታሪካዊ ምዕራፍ ባለው በአሁኑ ወቅት አፋር ክልል ሰመራ ከተማ ላይ ዛሬ ባካሄደው ህዝባዊ ጉባኤ አምባገነን ያለውን የኤርትራን መንግስት በሚታገልበት ወቅት ህዝቡን በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ እየተባባሰ ያለው ውጥረትና ጦርነት ህልውናውን፣ መብቱንና የወደፊት እድሉን የሚፈታተኑ ስጋቶች እንደገጠሙት ገልጿል። ተቃዋሚ ድርጅቱ የኤርትራን መንግስት አጠቃላይ የኤርትራ ህዝብንና በግንባር ቀደምትነት ደግሞ የአፋር ህዝብን ነጻነትና ፍትህ በመንፈግ ከሷል። የኤርትራ አፋር ህዝብ ለሶስት አስርት ዓመታት ያህል መገለል ከጭቆናና የሰብአዊ መብት ጥሰቶች ፈትኖት ቆይተዋል ያለው የድርጅቱ የዛሬ ጉባኤው መግለጫ የህዝቡ ማንነትና ታሪካዊ ህልውናው ዋስትና በማጣት በእንግልት ቆይተዋልም ነው ያለው። በህዝቡ ላይ የደረሰው ጥሰት ገለልተኛ ምርመራና ፍትሐዊ ተጠያቂነት ይሻሉ ያለው ድርጅቱ ዛሬ ላይ በኤርትራና በኢትዮጵያ መካከል ያለው ወታደራዊ ውጥረት የቀይ ባህር አፋር ህዝብን የጦርነት ሰለባ እንደሚያደርገው ስጋቱን ገልጿልም። የቀይ ባህር ጥበቃና የህዝቦቹ መረጋጋት በአንባ አምባገነንነትና ጦርነት በመቀስቀስ ለረጋጋት አይችልም ያሉ ድርጅቱ የወቅቱን የኤርትራን መንግስት በጨቋኝነት በመግለጽ ሐላፊነት በተሞላበት ጠንካራ የፖለቲካ ትግል የቀይ ባህር አፋር ህዝብ ነጻነት የአፋርን አንድነት በማጠናከር እንደሚረጋጋት አመልክቷል። የድርጅቱን ትግል የሚደግፉ የአፋር ህዝቦች ከጅቡቲና ከኢትዮጵያ ጨምሮ ከኤርትራ የተፈናቀሉ ስደተኞች የተሳተፉበት ነው የተባለው የዛሬ ጉባኤ ዋና ዓላማን በተመለከተ አስተያየታቸውን ለዶችቬሌ የሰጡ የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ጸሐፊና የጉባኤው አስተባባሪ አብዱል ሼክ መሐመድ
3: ዓላማው የቀይ ባህር አፋር አሁን ባለበት ሁኔታና በአካባቢያችን ያለው ወቅታዊ ሁኔታን በተመለከተ የቀይ ባህር አፋር ህዝቡን ለማነሳሳት ነበረ እና አምባገነኑ የኢሳያስ መንግስት 35 ዓመታት ቀይ ባህር አፋር ህዝብ ላይ ያደረገውን በደልና ጭቆና አልበቃ ብሎት አሁን እንደ አዲስ በእግር እየሄደ እስከ ረሃይቱ ድረስ መጥቷል። ይህንን በመቃወም ህዝቡን ለማነሳሳት ነበረ።
22: የዛሬው ጉባኤ ተራ ስብሰባ ሳይሆን የህዝባችን የወደፊት ዕጣ ፈንታ የሚወስን አዲስ ምዕራፍ ነው ያለው የድርጅቱ መግለጫ፣ ለነጻነትና የራስን እድል በራስ ለመወሰን ከመሬቱ ተገሎ እንዲኖር ተፈርዶበታል ያለው ህዝብ ሰላምና መረጋጋት እንዲያገኝ መሰረት እንደሚጥልም አስታውቋል። ዋና ጸሐፊው ከጉባኤው ተገኘ ያሉትን ግብረ መልስ ሲገልጹም
3: ወላሂ ህዝቡ በቃ ሆ ብሎ ነው የተነሳው። እንታገላለን፣ ትግል ብቻ ነው የሚያወጣን፣ አሁን ስደት በቃን፣ ትግል ነው የሚያወጣን የሚለውን መፈክር ነው ሁሉም ይዞ የወጡትና ባለ 6 ነጥብ የአቋም መግለጫ አውጥተናል።
22: በአቋም መግለጫው የወጡ እነዚህ ነጥቦች አምባገነን ያለው የኤርትራ መንግስት አገዛዝ እንዲያበቃ ዲሞክራሲያዊ ስርዓት እንዲመሰረት የሚል ይገኝበታል። የአፋር አንድነትን በማጠናከር የራስን እድል በራስ የመወሰን መብትን በጋራ ትግል ማረጋገጥና ቀጠናዊ ሰላምና መረጋጋት እንዲረጋገጥ ጥሪ ማቅረብ የሚሉ ሀሳቦችም በአቋም መግለጫው ተካተዋል። የድርጅቱ የፖለቲካ ዘርፍ ኃላፊና የኤርትራ ተቃዋሚ ኃይሎች ህብረት ምክትል ሰብሳቢ ያሲን አህመድ አብደላ በፊናቸው
4: ህዝባችን ሁኔታ በተለያዩ ጊዜ ቀይ ባህር አፋር ህዝብ የራስን እድል በራስ የመወሰን መብት እንዲረጋገጥ ከማንነቱ የተፈናቀለው ከመሬቱ የተለያዩ መብቶች ተነፍጎ የሚገኝበት ሁኔታ ነው ያለው። ይህም እየተባባሰ ሄዷል። በተለይ በአሁኑ ወቅት በብዙ አካባቢዎች ህዝቡ በጣም በግፍ እየተሰደደ ነው። ሰርቫይቫል ነው የኛ ትግል። ከአስመራ የሚመጣልን ምንም እህል ምንም ግብይት የለም። ከየመን ነው እህልም ምግብም ሌላ ነገርም የምናመጣው። ኑሯችን በጣም የተሳሰረ ነው። እዛ አካባቢ ያለው ሁኔታም አሁን እየተባላሸ ነው። አካባቢያችን የሚበቅል ነገር የለም። በዚህም በኢትዮጵያ በኩልም ይህ ጦርነት ከፍቷል። በኢትዮጵያ ውስጥ በሰሜን አካባቢ ኢትዮጵያ ውስጥ ጠልቆ በመግባት ወጣቶችን ብዙ አስጨርሰዋል። ህዝባችን አሁን የሚገኝበት ሁኔታ በጣም አደገኛና ጊዜ የማይሰጠው ነው። ስለዚህ ይህ ስርዓት ለማስወገድ ከኤርትራ ፖለቲካ ኃይሎች እንዲሁም ከአካባቢ መንግስታት አፋር ህዝብ ጎን ሆነን ይህን ስርዓት የምናስወግድበትን ሁኔታ መፋጠን እንዳለበት ነው። ለእኛ ብቻ ሳይሆን ለአካባቢያችንም፣ ህዝቡም ደግሞ አደገኛ ሁኔታ ውስጥ ስለሚገኝ ይሄ ነው ማለት የምንፈልገው።
22: ኤርትራና ኢትዮጵያ ወደ ወታደራዊ ፍጥጫ በተሸጋገሩበት በአሁኑ ወቅት አንዱ ሌላኛውን ወረራ ፈጽሞብኛል በማለት ሲወነጃጀሉ ከዚህ ቀደም በተለያዩ ጊዜያት አንዱ የሌላኛውን ተቃዋሚ ድርጅት በመደገፍ ስነቃቀፉ መቆየታቸው ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
6: አድማጮች፣ 4 ርዕሶችን ያስተነተንበት የምሽቱን የዜና መጽሔት እዚህ ላይ ያጠቃለልን። ወደ ሳምንታዊው ማህደረ ዜና ነው በቀጥታ የምናልፈው። ኢትዮጵያ ውስጥ የሚደረገው ጦርነትና የአዲስ አበባና የአስመራ ፍጥጫ ከሚል ትንታኔ ጋር ነጋሽ መሐመድ ማህደረ ዜናን ይዞ እየጠበቀን ነው። አብረን እንከታተል። መልካም ቆይታ።
0: ማህደረ ዜና።
5: አቶ ጌታቸው ረዳ በጦርነት ማግስት እንደ ጊዜያዊ ርዕሰ መስተዳድር የመሩ ግን ባጭር ጊዜ የተሰናበቷትን መቀሌን በአመት ከመንፈቃቸው በጦርነት መሃል እንደ ድል አድራጊ ተመለሱባት። ትናንት እሁድ። ጊዜው ይሮጣል። የኢትዮጵያ የጦርነት ማግስት ሰላም በጦርነት የመተካት ጥድፊያ ግን ከጊዜ ፍጥነት የፈጠነ መስሏል። ኢትዮጵያ ዛሬም ጦርነት ላይ ናት። የኢትዮጵያና የኤርትራ መሪዎች ቀለበት እስከ መተሳሰር የደረሰ ወዳጅነትም ባጭር ጊዜ በጠብ ተቀይሮ የሁለቱ ሀገራት የፕሮፓጋንዳ ዲፕሎማሲ ሽኩቻ ከሮ ለሌላ ዙር ጦርነት እየተጋበዙ ነው። መቆሚያ ይኖረው ይሆን? ላፍታም አብረን እንጠይቅ። የኢትዮጵያ የፌዴራል መንግስት ጦርና የትግራይ የሰላም ኃይል ታጣቂዎች የህዝባዊ ወያኔ ሓርነት ትግራይ ህወሓት ተዋጊዎችን መቀሌ አዲግራት፣ ሽረና አድዋን ከመሳሰሉ ከትግራይ ትላልቅ ከተሞችና ስልታዊ አካባቢዎች ገፍተው አብዛኛ ትግራይን ተቆጣጥረዋል። የቀድሞው የትግራይ ክልል ጊዜያዊ ርዕሰ መስተዳድር ጌታቸው ረዳም ትናንት መቀሌና አዲግራትን ጎብኝተዋል። መቀሌ አዲግራቶችም ጨፈሩ፣ ዘፈኑ፣ ፈከሩ። አክራሪ በሚባሉት የህወሓት ፖለቲከኞችና የጦር አዛዦች ተገፍተው ስልጣናቸውንም ክልላቸውንም ርዕሰ ከተማቸውንም ለቀው ሰልፋቸውን ከኢትዮጵያ ፌዴራላዊ መንግስት ጋር ያሳመሩት አቶ ጌታቸው ብቻ አልነበሩም፣ ብዙ ናቸው። አቶ ጌታቸው ትናንት መቀሌ የገቡትም ብቻቸውን አይደለም። የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት የበላይ ኃላፊ አቶ ሬድዋን ሁሴንን ጨምሮ የፌዴራል መንግስት ባለስልጣናትና የትግራይ የሰላም ኃይል አዛዥን አስከትለው ነው። አቶ ጌታቸው በሆታና ጭፈራ ለተቀበላቸው የመቀሌ ነዋሪ እንደነገሩት ወደኋላ የሚጎትተን ኃይል ያሉት ምናልባት ህወሓት ላንዴና ለመጨረሻ ጊዜ ተጠርጓል በሳቸው ቋንቋ።
8: ከእንግዲህ ተመልሶ የሚመጣ መከራ አይኖርም። ሀገራችንን እንጠብቅ። ከእንግዲህ ወደኋላ የሚመልሰን አድሃሪ ኃይል ላንዴና ለመጨረሻ ጊዜ መጠረጉን ማረጋገጥ ወዳለሁ። ከሁሉም በላይ ትግራይንና ህዝባችንን ወደ ተሻለ ሰላምና ልማት የሚያመራ ሁኔታ ለመፍጠር እርስ በርሳችን እንደጋገፍ። በዚህ አጋጣሚ ላረጋግጥላችሁ የምፈልገው ተጨባጭ ለውጥ እናመጣለን፣ ከተስፋ የዘለለ ለውጥ።
5: አቶ ጌታቸው የመሩት የመልክተኞች ጓድ አዲግራትንም ትናንትናውኑ ጎብኝቷል። የትግራይ ሁለተኛ ትልቅ ከተማ አዲግራት ከኤርትራ ድንበር 30 ኪሎ ሜትር ግድም የምትርቅ ከተማ ናት። ባለፈው ሳምንት ከአዲግራት ወደ ደቡብ መቀሌ፣ ከአዲግራት በስተ ሰሜን ዛላምበሳ በሚወስዱ መስመሮች ይጓዙ ነበር የተባሉ የኤርትራ ጦር ክፍለቶች በኢትዮጵያ ጦር ሰው አልባ አውሮፕላኖች ወይም ድሮኖች መመታታቸው ተዘግቧል። ዘገባው በርግጥ በገለልተኛ ወገን አልተረጋገጠም። ይሁንና የኢትዮጵያና የኤርትራ መንግስታት ጠብ በናረበት በዚህ ወቅት የኢትዮጵያ የስለላ መስሪያ ቤት ከፍተኛ ኃላፊ፣ ሌሎች ባለሥልጣናት፣ የጦር ጄኔራሎችና የተባባሪዎቹ ኃይላት የጦር አዛዦች ስልታዊቱን ከተማ አዲግራትን የመጎብኘታቸው ፖለቲካዊ መልእክት ከደብረ ጽዮን እኩል ለኢሳያስ አፈወርቂ መሆኑም ግልጽ ነው። የምስራቅ አፍሪካ የፖለቲካ ተንታኝ ፈይሰል ሮብሌ እንደሚሉት የሁለቱ ሀገራት ዲፕሎማሲያዊ ንትርክ፣ ውጥረትና የውጊያ ዝግጅት ሙሉ ጦርነት መከፈቱ እንደማይቀር ጠቋሚዎች ናቸው።
9: ቀን ከቀን ወደ ጦርነት እየተጠጋ ነው የሁለቱ ኃይሎች ኮንዲሽን።
5: የሁለቱ ኃይሎች ማለት የኤርትራና የኢትዮጵያ ኮንዲሽን ሁኔታ?
9: የኤርትራና አብሶሉትሊ። ለምን ብትል የኤርትራ ኃይል ኢትዮጵያ ውስጥ እንደገባ ከጥርጥር የበለጠ መሆኑ እየመጣ የኢትዮጵያ መንግስት አማራጭ የለውም ጦርነት ካልሆነ በስተቀር።
5: ከህወሓትና ከሌሎች አምስት ቡድናት ጋር ትብብር ለህልውና በሚል ጥምረት የተሳሰረው የአማራ ፋኖ ከመንግስት ጦር ጋር በክልሉ የተለያዩ ወረዳዎች ውጊያ መግጠሙ ተዘግቧል። የኢትዮጵያ መንግስትና ተባባሪዎቹ ኃይላት በአፋር ክልል በኩል ከኤርትራ ጦር ጋር ውጊያ ገጥመዋል የሚል ዘገባም ነበረ። ይሁንና

0: የአሰብ መስመርን ጨምሮ ኢትዮጵያን ከኤርትራ ጋር በሚያዋስኑ አካባቢዎች ያለው ውጥረትና ፍጥጫ ግን እንደናረ ነው። የአፋር ክልል ከፍተኛ ባለስልጣናትም ዛሬ የጀመሩት ስብሰባ ትልቅ ርዕስ የክልሉ ጸጥታና ደህንነት መሆኑ ተነግሯል። በዲፕሎማሲው መስክ የኢትዮጵያና ኤርትራ የውጊያ ዝግጅትና ፍጥጫ ያሳሰበው የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሰሞኑን በጉዳዩ ላይ በዝግ ይነጋገራል ተብሎ ይጠበቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ባለፈው አርብ በቃል አቀባያቸው በኩል ባሰራጩት መግለጫ ደግሞ የኤርትራ ጦር የኢትዮጵያ ድንበርን ጥሶ ገብቷል የሚለው ዘገባ እንዳሳሰባቸው አስታውቀዋል። ኢትዮጵያ ውስጥ የሚደረገው ጦርነትና ከኤርትራ ጋር የተካረረው ፍጥጫ መላውን የአፍሪካ ቀንድን ሊያተራምሰው እንደሚችል ከዚህ ቀደም ሌሎች ያሉትን ጉተረሽም ባለፈው አርብ ደግመውታል። ሁለቱ ሀገራት ዳግም ጦርነት እንዳይገጥሙ ሁነኛ ጫና ያደረገ ለሽምግልና በይፋ ጣልቃ የገባ መንግስት ድርጅትም ሆነ ማህበር ግን እስካሁን የለም። ኢትዮጵያና ኤርትራ አሁን ሙሉ ጦርነት ከገጠሙ ኤርትራ ንጻ ከወጣች ወዲህ ሶስተኛቸው ነው የሚሆነው። የመጀመሪያውን ጦርነት ከገጠሙበት ከግንቦት 1990 ጀምሮ አንዱ የሌላውን ጠላት በመደገፍ የገጠሙት ተዘዋዋሪ ወይም ፕሮክሲ ጦርነት ግን ከሁለቱ ሀገራት ድንበር አልፎ ከሶማሊያ እስከ ሱዳን ድረስ እየነወጠ ነው። የአስመራና የአዲስ አበባ ገዢዎች ለረጅም ዓመታት የሚያደርጉትን የቀጥታ ወይም ተዘዋዋሪ ጦርነት ያቆሙት ህወሓትን በጋራ በወጉበት ሶስት ዓመታት ብቻ ነው። ትብብሩም ያው ለጦርነት ነበረ። የ1990 ጦርነት በሚደረግበት መሃል የታተመ ዴር ሽፒግል የተባለ የጀርመን መጽሔት ጠቅላይ ሚኒስትር መለስ ዜናዊና ፕሬዚደንት ኢሳያስ አፈወርቅን ሁለት መላጦች ለአንድ ሙሽጥ ይዋጋሉ በማለት ተሳልቆ ነበረ። የሁለቱ ሀገራት ገዢዎች የገጠሙት የቀጥታ ይባል ተዘዋዋሪ ጦርነት ከ30 ዓመታት በላይ ስለ ነጻነት፣ ፍትህ፣ ዲሞክራሲ፣ መብቱ ሲሰብኩት የነበረውን በብዙ መቶ ሺህ የሚቆጠር የሁለቱ ሀገራት ህዝብን ፈጅቷል። ሚሊዮኖች አካላቸው ጎድሏል። ብዙ ሚሊዮኖች ተሰደዋል ወይም ተፈናቅለዋል። መጽሔቱ በመላጣ የመሰለው የሁለቱ ድሃ ሀገራት ምጣኔ ሀብት ወድሟል። በ1990 ግንቦት የተጀመረው ጦርነት በተፋፋመበት ወቅት የፖለቲካ ተንታኝና ደራሲ ዩሱፍ ያሲን ላሳተሙት መጣጥፍ የሁለቱ ሀገራት ያልተጠናቀቀ ፍቺ፣ ያልተሳካ ጉርብትና የሚል ርዕስ ሰጥተውት ነበረ። አቶ ዩሱፍ ዛሬም ያስታውሱታል።
1: ያልተጠናቀቀ ፍቺ፣ ያልተሳካ ጉርብትና የኤርትራና ኢትዮጵያ ጉዳይ ይላልና እኔ ለመግለጽ የፈለግኩት እነዚህ ሀገሮች ተገንጥሎ አይገነጠሉም፣ ተለያይቶ አይለያዩም። ፖለቲከኞቹ በተለያየ መልኩ ኤርትራን ብትለያይም እንደ ቻድ፣ እንደ ማን፣ ሱዳን እንደ ምናምን ልናያት አንችልም የሚለው አባባል ያ ያልተጠናቀቀ ፍቺ፣ ያልተሳካ ጉርብትናን በሌላ መልክ የሚገልጽ ነገር ይመስለኛል።
0: ፍቺው ከተደጋጋሚ ጦርነትና እልቂት በኋላም እስከ ዛሬ ድረስ የተጠናቀቀ አይመስልም። ጉርብትናውም በርግጥ አልሰመረም። የጀርመኑ መጽሔት በሁለት መላጦች አቶ ዩሱፍ በፍችና ጉርብትና የመሰሉትን የኢትዮጵያና የኤርትራ ግንኙነትን የፖለቲካ ተንታኝ ፈይሰል ሮብሌ ያላለቀ ጉዳይ ወይም ቢዝነስ ይሉታል።
2: ያልተከናወነ ወይም አንፊኒሽድ ቢዝነስ በሁለቱ ሀገሮች መካከል ያለ ይመስለኛል። እኔ 1996 በዩሮፒያን አቆጣጠር እኔ ራሴ የጻፍኩት አርቲክል ነበረ፣ የኢትዮጵያና የኤርትሪያ ጥያቄ እስካሁን ድረስ አላለቀም የሚል። ምንም እንኳን ኤርትሪያ ሙሉ ለሙሉ ከኢትዮጵያ ወጥታ የራሷ ነገር ብትመሰረትም ብዙ ኃይሎች አሉ በኢትዮጵያ ውስጥ መካከል ይህን ጥያቄ ገና አጠቃልለው ያልጨረሱ ኃይሎች አሉ። እነዛ ኃይሎች በየጊዜው ሊነሱ ይችላሉ።
0: ያላለቀው ፍቺ ወይም ቢዝነስ አንዴ ባድመ፣ ሌላ ጊዜ ሞቃዲሾ በሌ

0: ዘመን ህወሓትን መውጋት በቅርቡ ደግሞ የሱዳን ተፋላሚዎችን ማገዝ እያለ ከአመታት በኋላ ዘንድሮ መልኩን ቀይሮ የኃይል አሰላለፍ ለውጦ እንደገና ለሌላ እልቂት የሁለቱን ሀገራት ኃይለኞች እያስጓራ ነው። አዲሱ የኃይል አሰላለፍ ግብፅን የአልቡርሃኗን ሱዳን ከኤርትራ ጎን ሲያሰልፍ ሶማሊያ ገለልተኝነቷን አስታውቃለች። ኢትዮጵያ ውስጥ ህወሓትን ጨምሮ ትብብር ለህልውና የተባለው ጥምረት የሚያስተናብራቸው 7 ቡድናት በአስመራ እንደሚደገፉ በተደጋጋሚ እየተነገረ ነው። የተባበሩት አረብ ኤምሬቶች ከኢትዮጵያ ጎን መሰለፏ ሲነገር ኢትዮጵያ የኤርትራ መንግሥት ተቃዋሚዎችን ትረዳለች የሚል ወቀሳም ይሰማል። ውስብስቡ የኃይል አሰላለፍ ፈጣንና ሁነኛ እልባት ካላገኘ አቶ ፈይሰል እንደሚያምኑት ለአካባቢው በሙሉ አጥፊ ነው።
1: በጣም ዲስትራክቲቭ ወይም የቀጠናውን አኳን ሊያበላሽ ይችላል። የኢትዮጵያ መንግስት ከዩኤኢ ጋራ ያደረገችው ትብብር ምንም እንኳን ብዙ ሰው ባይወድ ባይላተራል ሪሌሽንሽፕ ነው። ብዙ ኢትዮጵያኖቹን ይህንን ነገር ባይወዱትም ጠቅላላ የኢትዮጵያን ህዝብ የጋራ የሆነ ጥያቄ ብኖር የኢጅፕት እጅ ቀጠናውን አለመግባት እሱ ላይ ይስማማሉ ብዙሃኑ። የሶማሌ ነገር ሌላ ነው። ልዩ መረጃም አለኝ በሱ ላይ። ከሶስቱ ጋር አብረው ቢቆሙም ኒውትራል ነን የሆነ ውሳኔ አሳልፉም።
0: የሶማሊያ ሁለቱን ሀገራት ከዳግመኛ እልቂት ምናልባት አካባቢውን ከጥፋት ለማዳን ለጊዜው ግልጽ መፍትሄ አይታይም። አቶ ፈይሰል እንደሚሉት ሁለቱን ሀገራት አርቆ አሳቢዎች ቢመሯቸው ያላለቀውን ጉዳይ መጨረስ በአቶ ዩሱፍ አገላለጽ ያልተሳካውን ጉርብትና ፈርማሲያዝ አይገድም ነበረ። እንደገና አቶ ፈይሰል
1: በሁለቱ በኩል ጥሩ ሊደርሺፕ ከተገኘ ወይም አመራር ከተገኘ ሊያሳርቁ ይችላሉ። አንደኛ በሁለቱ ህዝቦች መካከል ያለው ጥንት ታሪካዊ አለ። ሁለተኛ ለሁለቱም ኢኮኖሚ አብሮ መስራት ጠቃሚነት ይታያል። ለምን ብትል አሰብ ዋጋ የላትም ከኢትዮጵያ ገበያ በስተቀር። ኢትዮጵያ ደግሞ ካለ አሰብ ብዙ ወጪ ታስወጣለች። ሶስተኛ ደግሞ አይ ቲንክ የሰላም ነገር ነው። ሁለቱ በደንብ ከሰሩ አንድ ላይ የአካባቢው ሰላም ሊያድግ ይችላል።
0: ኢትዮጵያም ሲሆን በድርድር ውይይት ካልሆነም በሌላ መንገድ የባህር በር ማግኘት አለባት የሚለው የአዲስ አበባ መሪዎች ፍላጎት ወይም አቋም ለአስመሮች ሉዓላዊነትን መድፈር፣ የዓለም ሕግን መጣስ የሚል ክስና ወቀሳን ያጫረው። አስመራ የትግራይ ክልልን እንደ መከላከያ ቀጠና ባፈር ዞን ለማድረግ መቃጣቷ ባንጻሩ ለአዲስ አበባ መሪዎች ቀይ መስመር ብጤ ነው። እና አስተዋይ መሪ ከየት እና መቼ ይገኝ ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።
2: አድማጮች አሁን ደግሞ ወደ ሳምንታዊው የስፖርት ዝግጅታችን ነው የምናልፈው። በቺካጎ የማራቶን ድል፣ የ2019 የኢትዮጵያ ፕሪሚየር ሊግ መጀመር፣ የእንግሊዝ ፕሪሚየር ሊግን ጨምሮ ሌሎች የሰሞንኛ ስፖርታዊ ግጥሚያዎችን ተካተውበታል። ለዝግጅቱ የአዲስ አበባዋ ሃና ደምሴ ናት። አብረን እንከታተል። መልካም ቆይታ።
3: ስፖርት ኢንስትሊንግ ደምሰምታችኋል። የሳምንቱን ዋና ዋና የስፖርት ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ሃና ደምሴ ነኝ። በቺካጎ አሜሪካ በተካሄደው የማራቶን ውድድር አትሌት ሀዊ ፈይሳ አሸናፊ ሆነች። አሜሪካ ውስጥ በተካሄደው 48ኛው የቺካጎ ማራቶን አስቀድሞ እንደተገመተው ሁሉ በሴቶቹ ምድብ ኢትዮጵያዊቷ አትሌት ሀዊ ፈይሳ ስታሸንፍ፣ በወንዶች የኬንያው አትሌት አሞስ ኪፕሮቶ አሸናፊ ሆኗል። በወንዶች ምድብ ኢትዮጵያውያን አትሌቶች አስቀድመው ያሸንፋሉ የተባለበትና በእርግጥም ከፍተኛ ፉክክር አድርገውበት የነበረ ቢሆንም በዚህ ውድድር የ34 ዓመቱ ኬንያዊው አሞስ ኪፕሮቶ በዚህ ውድድር 20ኛው ማይል ላይ ከፍተኛ ፉክክር ሲያደርግ ቆይቶ አፈትልኮ በመውጣት ውድድሩን 2 ሰዓት ከ1 ደቂቃ ከ09 ሰከንድ በማጠናቀቅ አዲስ የግል ምርጥ ሰዓት አስመዝግቧል። ኢትዮጵያውያን አትሌቶች የቶኪዮ ማራቶን አሸናፊው ታደሰ ቢቂላ 2 ሰዓት ከ02 ደቂቃ ከ56 ሰከንድ በሆነ ሰዓት ሁለተኛ ሆኖ ሲገባ፣ ሌላው ኢትዮጵያዊው ሚልኬሳ መንገሻ በ2 ሰዓት ከ03 ደቂቃ ከ46 ሰከንድ ሶስተኛ ደረጃን ይዞ አጠናቋል። የቺካጎ ማራቶን ሴቶች ምድብ ሃዊ ፈይሳ አስደናቂ በላይነት ይዛ አጠናቃለች። ባለፈው አመት ሻምፒዮና የነበረችው ኢትዮጵያዊቷ አትሌት ሃዊ ፈይሳ ክብሯን አስጠብቃ ድል ከማድረጓን ባሻገር 2 ሰዓት ከ13 ደቂቃ ከ33 ሰከንድ በመግባት አዲስ የግል ሰዓት አስመዝግባለች። የቦስተን ማራቶን አሸናፊ የነበረችው ኬንያዊቷ አትሌት ሻሮን ሎኪዴ እስከ 33ኛው ኪሎ ሜትር ድረስ ከሃዊ ጋር አብራ የዘለቀች ቢሆንም በ35ኛው ኪሎ ሜትር ላይ ሃዊ ፈይሳ ፍጥነቷን በመጨመር በ34 ሰከንድ ልዩነት ቀድማ ማጠናቀቅ ችላለች። የቀድሞው የዓለም ሪኮርድ ባለቤት ኬንያዊቷ አትሌት ብሪጅት ኮስጌ ሶስተኛ ሆናለች። በቺካጎ ከተማ ጎዳናዎች ላይ በተደረገው በዚህ ታላቅ ውድድር ከ55000 በላይ አትሌቶች ተሳትፈውበታል ተብሏል። የ2019 የኢትዮጵያ ፕሪሚየር ሊግ በሜዳና ከሜዳ ውጪ ፎርማት በደመቀ ሁኔታ ባለፈው ሳምንት ተጀምሯል። ከረጅም ጊዜ በኋላ የኢትዮጵያ ፕሪሚየር ሊግ ወደ ቀደመው ውበቱና ሳቢነቱ በመመለስ በሜዳና ከሜዳ ውጪ የጨዋታ ፎርማት በተጠናቀቀው ሳምንት 9 የመክፈቻ ጨዋታዎችን አድርጓል። ላለፉት ጥቂት ዓመታት በአንድ ማዕከል ሲካሄድ የቆየው ሊጉ አሁን ደጋፊዎች በየከተሞቻቸው በሚገኙ ስታዲየሞች ክለቦቻቸውን በቀጥታ እንዲደግፉ እድል ፈጥሯል ሲሉ ለዲደብሊው የገለጹት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የህዝብ ግንኙነት አቶ ሙልጌታ ደሳለኝ ናቸው። ይህ ታሪካዊ ለውጥ የእግር ኳስ አድናቂዎችንና ክለቦችን እጅግ ያስደሰተ ሲሆን፣ የመጀመሪያው ሳምንት የሊጉ ጨዋታዎች በበርካታ ከተሞች በሚገኙ 7 ስታዲየሞች መካሄዳቸውን የገለጹት የህዝብ ግንኙነት አቶ ሙልጌታ ደሳለኝ እንደተናገሩት
4: አሁን በተቻለ መጠን ክለቦች ባስመዘገቡት ሜዳ የመጫወቻ ሜዳ ይሄ ነው ባሉት ሜዳ ነው ውድድሩ የተደረገው። ይቆል ላይ እንግዲህ በዚህ ፎርማት እና መርሃ ግብር መሰረት የአንድ ሳምንት ውድድር ተከናውኗል። በዚህ አንድ ሳምንት ላይ 9 ጨዋታዎች በ5 ሜዳዎች ውድድር ተደርጓል። በአዲስ አበባ ስታዲየም 3 ጨዋታዎች በ3 የተለያዩ ቀኖች ነበሩ። በሐዋሳ ዩኒቨርሲቲ ስታዲየም 2 ጨዋታ፣ በሐላባ እንዲሁ 2 ጨዋታ፣ በአብዬ ኤርሳሞ ስታዲየም 1 ጨዋታ እና በአርባ ምንጭ ዩኒቨርሲቲ አባያ ካምፓስ 1 ጨዋታ ተደርጓልና በተቻለ መጠን ወደጋፊዎች የቀረበ እግር ኳስ ያየንበት ነው ማለት ይችላል።
3: የውድድር ዘመኑ የመጀመሪያ ሳምንት ጨዋታዎች ከጥቅምት 1 እስከ ጥቅምት 3 ከተለያዩ አስደሳችና ተፎካካሪ ጨዋታዎች ጋር መካሄዳቸውን ገልጸው በተለይ ጸጥታን በተመለከተ አስፈላጊውን ዝግጅት ተደርጎ እንደነበርም ገልጸዋል።
4: ውድድሩ ከመጀመሩ በፊት በሁሉም ሜዳዎች በ7 ሜዳዎች ላይ ኮሚቴ ተቋቁሟል። የጸጥታ የሕክምና ኮሚቴ ኢንጁሪ ቢያጋጥም የትኛው ሆስፒታል ይሄዳሉ፣ የቀይ መስቀል ቡድኑ የተደራጀው ነው። የሕክምና ቡድኑ አጠቃላይ ለሜዳ ላይ ኢንጁሪ ኢንጁሪዎች ደጋፊ ለሚያጋጥም አጠቃላይ ለስቴዲየም ኢንቫይሮመንቱ እዛው ሕክምና መስጠት የሚችሉ 2 አምቡላንሶች በየሜዳው ተመድበዋል። ከ2 አምቡላንስ በተጨማሪ ደግሞ ቅርብ ያለ ስፔሻሊስት ሆስፒታል ሰርቪስ ቢሰጥ የሚችል ሜዳ ላይ ለሚያጋጥሙ ጉዳቶችም በደጋፊዎች ላይ ለሚያጋጥሙ ጉዳቶች ተመቻችቶ ነበር። ሴኩሪቲንም በተመለከተ በተመሳሳይ አሁን ውድድሩ አንድ ከተማ ላይ ለረጅም ጊዜ ቆይታ አድርጎ አይደለም የሚካሄደው፣ በተለያዩ ሜዳዎች ነው የሚደረገውና ከአካባቢው የፖሊስ ኃይሎች ጋር የተቋቋመ ኮሚቴ አለ። በዞን የሚካሄዱ ውድድሮች ላይ የዞኑ የፖሊስ አላላዎች እንዲሁም በዩኒቨርሲቲዎች የሚተዳደሩት በፌደራል ፖሊስ ስለሆነ የፌደራል ፖሊስ የሚጠብቃቸው ዩኒቨርሲቲዎች እንደ 40 ጨዋታ ያሉ በፌደራል ፖሊስ ጥበቃ ይደረግላቸዋልና ኮንታክት ተደርጎ የጸጥታ ኮሚቴ ተቋቁሞ ነው የተደረገውና በተለይ በሜዳ ውስጥ የተፈጠረ ከድጋፍ ድባብ ውጪ ምንም የተፈጠረ የጸጥታ ችግር ሪፖርት የለም። በመጀመሪያው ውስጥ ላይ በተደረጉ 9 ጨዋታዎች ላይ ደጋፊው ሽንፈቱን ሁላ በጠቃ ተቀብሎ ይጣሉ።
3: የ2019 የኢትዮጵያ ፕሪሚየር ሊግ የስታዲየም መግቢያ ትኬት ዋጋ እንደ የስታዲየሞቹ ማስተካከያ የተደረገ ሲሆን አሁን ደጋፊዎችና የጨዋታው አፍቃሪዎች ትኬት ለመቁረጥ በየቦታው ሳይንገላቱ በዲጂታል መንገድ ትኬት መቁረጥ እንደሚችሉም ህዝብ ግንኙነቱ ተናግሯል።
4: ትኬት በዲጂታል አማራጭ ነው ሲቆረጥ የነበረው። ትኬት ዲጂታል ቆርጦ ተመልካቹ ጨዋታዎችን ያየበትን ነው።
3: አዲሱ የሜዳና ከሜዳ ውጪ የጨዋታ ፎርማት ከመጀመሪያው ሳምንት 9 ጨዋታዎች መካከል 5 ያህሉ በእንግዳ ቡድኖች አሸናፊነት የተጠናቀቁ ሲሆን 3 ጨዋታዎች ደግሞ በአቻ ውጤት ተጠናቀዋል። እንግሊዝ ፕሪሚየር ሊግ ባሳለፍነው ቅዳሜና እሁድ የተደረጉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች በርካታ ግቦችን፣ አስገራሚ ውጤቶችንና ከፍተኛ ትኩሳትን የፈጠሩ ጨዋታዎችን አስተናግዷል። የቅዳሜው መርሃ ግብር ቼልሲ በግብ ማዕበል የተጠለቀለቀበት ሲሆን በስታንፎርድ ብሪጅ ቦርንማውዝን አስተናግዶ 5-1 በሆነ ሰፊ የጎል ብልጫ በማሸነፍ የዕለቱ ትልቁን የማሸነፊያ ነጥብ አስመዝግቧል። አርሰናል በበኩሉ ኤምሬትስ ስታዲየም ላይ ሊድስ ዩናይትድን አስተናግዶ በካላፊዮሪና በቡርኖ ጉማሬሽ ግቦች 2-1 የማሸነፍ እድልን አግኝቷል። በኦልድ ትራፎርድ በተደረገው ሌላው ተጠባቂ ፍልሚያ ማንቸስተር ዩናይትድና ቶተንሃም ሆትስፐር 1-1 በሆነ አቻ ውጤት ተለያይተው ነጥብ ተጋርተው ወጥተዋል። አስቶን ቪላ ከብሬንትፎርድ ጋር አቻ ወጥቷል። ኤፕስዊች ፉልሃምን 2-1 ብራይተን ሰንደርላንድን 2-0 በሆነ ውጤት አሸንፏል። እሁድ በሊቨርፑልና በማንቸስተር ሲቲ መካከል በአንፊልድ በተደረገው እጅግ ተጠባቂ ጨዋታ እስከ 60ኛው ደቂቃ ድረስ ምንም ግብ ሳይቆጠር የቆየ ቢሆንም የሊቨርፑል አማካይ በቀይ ካርድ ከሜዳ መውጣቱን ተከትሎ የሜዳው የጨዋታ ድባብ ተቀየረ። ይህንን አጋጣሚ የተጠቀሙት ማንቸስተር ሲቲዎች በኤርሊንግ ሃላንድ፣ በጀርሚ ዶኩና በራያን ሸርኪ ግቦች አማካኝነት 3-0 በሆነ ሰፊ ውጤት አሸንፎ መውጣት ችሏል። በሌሎች ጨዋታዎችም ክሪስታል ፓላስ ነቲንግሃም ፎረስትን 3-1 ሲያሸንፍ ሃል ሲቲ ከኤቨርተን ጋር አቻ በሆነ ውጤት ተለያይቷል። በመሆኑም የእንግሊዝ ፕሪሚየር ሊግ የ6ኛ ሳምንት ጨዋታ ማንቸስተር በ18 ነጥብ ሲመራው አርሰናል በ15 ነጥብ ሁለተኛ ሆኖ ይከተላል። ብራይተን በ13 ነጥብ ሶስተኛ ደረጃ ላይ ይገኛል። የጀርመን ቡንደስሊጋ የሳምንቱ መጨረሻ የጀርመን ቡንደስሊጋ ጨዋታዎች በከፍተኛ የግብ ማዕበል ድንቅ ታሪኮችና ተጠባቂ ፍልሚያዎች ተጠናቀዋል። የአምስተኛ ሳምንቱ የጀርመን ቡንደስሊጋ ጨዋታ ፈጣኑ ጎል የተቆጠረበትም ነበር። የቡንደስሊጋው ቅጽበታዊ ጎል በተመዘገበበት የባየር ሙኒክና የአጉስበርግ ጨዋታ በቡንደስሊጋው ታሪክ ፈጣኑ ግብ ያስቆጠሩበት ቢሆንም 2-2 በሆነ አቻ ውጤት የማታማታ ተጠናቋል። የሊጉ ግዙፍ ክለብ ባየር ሙኒክም ከሜዳው ውጪ ከአጉስበርግ ጋር ባደረገው ጨዋታ አቻ በመለያየት ነጥብ ጥሎ ለመውጣት ተገዷል። ሊፕዚግ በሜዳው ፍራንክፈርት ላይ የጎል ማዕበል በማውረድ 6-0 ማሸነፍ ችሏል። ማይንዝ ከባየር ሊቨርኩሰን ጋር ያደረገው ጨዋታ በርካታ ግቦች የተቆጠሩበት ሲሆን ባየር ሊቨርኩሰን 4-3 በሆነ ጠባብ ውጤት አሸንፏል። ዶርትመንድ በሜዳው ከቬደር ብሬመን ጋር ባደረገው ጨዋታ 2-2 በሆነ ውጤት ነጥብ ተጋርቶ መውጣት ችሏል። ዩኒየን በርሊን 1-0 ኤልቨስበርግን አሸንፏል። ሆፍንሃም በሃምቡርግ 2-3 ተረቷል። ኮሊን በሜዳው ባደረገው የደርቢ ፍልሚያ ግሩም እንቅስቃሴ በማሳየት መሽንግላድባህን 2-1 በማሸነፍ 3 ነጥብ ሰብስቧል። ፍራይበርግ ጠንካራ መከላከልና ፈጣን ማጥቃት ታግዞ ሻልካ 04ን 2-1 በሆነ ጠባብ ውጤት አሸንፏል። በዚህ ውጤት መሰረት የጀርመን ቡንደስሊጋ አምስተኛ ሳምንት መርሃ ግብር ፍራይበርግ በ13 ነጥብ የቡንደስሊጋውን ሰንጠረዥ በበላይነት ሲመራ፣ በቬደር ብሬመን 2-2 አቻ በሆነ ውጤት ነጥብ ተጋርቶ የወጣው ቦሩሲያ ዶርትመንድ በ13 ነጥብ የቡንደስሊጋውን ሰንጠረዥ ሁለተኛ ሆኖ ይከተላል። ባየር ሙኒክ በ11 ነጥብ ሶስተኛ ደረጃ ላይ ሲቀመጥ፣ ባየር ሊቨርኩሰን በ10 ነጥብ አራተኛ ደረጃ ላይ ይገኛል። የመኪና ውድድር ሉዊስ ሃሚልተን በሲንጋፖር ግራንድ ፕሪ በወሰደው የተሳሳተ የስትራቴጂክ ውሳኔ ፈራሪን ይቅርታ ጠየቀ። የሰባት ጊዜ የፎርሙላ 1 የዓለም ሻምፒዮኑ ሉዊስ ሃሚልተን በሲንጋፖር ግራንድ ፕሪ ወቅት በቡድኑ የቴክኒክ አስተዳደር የተሰጠውን ትዕዛዝ በመሻር የራሱን የውድድር ስትራቴጂ በመከተሉና ቡድኑን ለኪሳራ በመዳረጉ ምክንያት ለፈራሪ ይቅርታ ጠይቋል። በውድድሩ ወቅት የፈራሪ አሽከርካሪዎች ቻርልስ ክሌርክና ሉዊስ ሃሚልተን ሁለተኛና ሶስተኛ ደረጃን ይዘው ለማጠናቀቅ በጥሩ ጉዞ ላይ የነበሩ ቢሆንም ሃሚልተን የአገልግሎት ዘመናቸው ያበቃ ጎማዎችን ይዞ ከበስተኋላ የመጡ 3 መኪናዎችን ለመከላከል ባደረገው ፍልሚያ በውድድሩ የመጨረሻ ዙሮች ወደ 6ኛ ደረጃ ዝቅ ብሎ ለማጠናቀቅ ተገዷል። ሃሚልተን ውድድሩ ከተጠናቀቀ በኋላ በራዲዮ ለቡድኑ አስተላለፈው መልእክት ዛሬ በዚያ ስትራቴጂ ውሳኔ አሳዝኛቸዋለሁ። ውሳኔው የኔ ነበር። በዚህም ምክንያት ጠቃሚ ነጥቦችን አጥተናል። በሚቀጥለው ውድድር ለማካካስ እሞክራለሁ ሲል ይቅርታ ጠይቋል። ለሳምንቱ ያዝነው ዋና ዋና የስፖርት ዘገባ ይሆን ነበር። መልካም ሳምንት። አድማጮች እንግዲህ የሰኞ ጥቅምት 2 ቀን 2019 ዓ.ም ዝግጅታችንን ወደ መደምደሙ ነን።
2: ለነገ ቀጠሮ ይዤ የምሰናበታችሁ አዚብ ታደሰ ነኝ። መልካም ምሽት። ጤና ይስጥልኝ።